ሁለት ሊመስል ሰዲት ሊመስል ተሶሶብ ሽብደግ ስሞሁኑ ሽመዝ የርከረበን ጉደረሽነስ ሽር ሞሪታንያ ውይ አሁን በሽልገዚ ረዳዳ ከዋህድ ነበር።